0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን። የግንቦት 2 ቀን 2018 የዶቼ ቬለ የአንድ ሰዓት ስርጭት ተጀመረ። አብራችሁን ቆዩ። የዛሬው የእንወያይ መሰናዶ በቋፍ ያለው የሀገር ውስጥና የአፍሪካ ቀንድ አካባቢ ፖለቲካዊና የጸጥታ ሁኔታ በሚል ርዕስ የተዘጋጀ ነው። ውይይቱን የመራችው ሸዋዬ ለገሰ ነች። ውይይቱ ከዓለም ዜና ለጥቆ ይቀርባል። ታምራት ዲንሳ የዓለም ዜና ያቀርባል። እኔ ሸቴ በቀለ በመስተንግዶ አብሬያችሁ አመሻለሁ። የዶቼ ቬለ የአንድ ሰዓት ስርጭት በሳተላይት በኢትዮሳት ወይም ደግሞ NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማዳመጥ ትችላላችሁ። ለጊዜው የቴክኒክ ችግር ገጥሞናል፣ ለማስተካከል እየሞከርን ነው። የዶቼ ቬለን ዘገባዎች ግን በዋትስአፕ በቴሌግራም እና በዩቲዩብም ታገኛቸዋላችሁ። ቀዳሚው የዓለም ዜና ነው። ታምራት ዲንሳ።
0: የDW ዜና።
2: ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። በሰሜናዊ ምስራቋ የዲሞክራቲክ ሪፐብሊክ ኮንጎ ግዛት ኢቱሪ 69 ሰዎች በሚሊሻዎች መገደላቸውን የአካባቢው ምንጮችና የጸጥታ አካላት ተናገሩም። በማዕከላዊ ማሊም በተመሳሳይ ጂሃዲስቶች አደረሱ በተባለ መጠነ ሰፊ ጥቃት በርካታ ሰዎች መገደላቸውን የአካባቢው የጸጥታ ምንጮች ትናንት ቅዳሜ አስታውቀዋል። ኢራን አሜሪካ ላቀረበችላት የሰላም ስምምነት ሐሳብ መልስ መስጠቷን የሀገር ውስጥ የመገናኛ ብዙሃን ዘገቡ። የኢራን ለሰላም ሐሳብ መልስ መስጠቷ የተሰማው በፋርስ ባህረ ሰላጤ ያለው ወታደራዊ ውጥረት ዳግም ወደ ለየለት ጦርነት ሊያመራ እንደሚችል የቀጠናውን ሀገራት ባሰጋበት ወቅት ነው። ሩሲያ በዩክሬን የምታደርገውን ጦርነት በፍጥነት እንዲያበቃ ፍላጎት እንዳላት አስታወቀች። የሩሲያው ፕሬዝዳንት ቭላድሚር ፑቲን ረዳት የሆኑት ሩይ ኡሻኮቭ እንዳሉት የሶስት ቀኑ የተኩስ አቁም ስምምነት ካበቃ በኋላ አሜሪካ ጦርነቱን ለማስቆም የምታደርገው ድርድር በፍጥነት እንደሚቀጥል ይጠበቃል። በሃንታ ቫይረስ በተመታች የመዝናኛ መርከብ ላይ ያሉ ተጓዦችን የማስወጣት ስራ በይፋ ተጀመረ። ዜናውን በዝርዝር። በሰሜናዊ ምስራቋ የዲሞክራቲክ ሪፐብሊክ ኮንጎ ግዛት ኢቱሪ 69 ሰዎች በሚሊሻዎች መገደላቸውን የአካባቢው ምንጮችና የጸጥታ አካላት ተናገሩ። ከ30 ዓመታት በላይ በምስራቃዊ ኮንጎ የሚገኙ የማዕድን ማውጫዎችን ለመቆጣጠር የተለያዩ ታጣቂ ቡድኖች መፋለሚያ ሆኖ ቆይቷል። ግዛቲቱን የሚጋሩት የሄማና ሌንዱ ጎሳዎች አንዱ ባንዱ ላይ የሚያደርሱትን ጥቃትና የበቀል እርምጃ ተባብሶ መቀጠሉን የፈረንሳይ ዜና አገልግሎት ዘግቧል። ትብብር ለኮንጎ ልማት ወይም ኮዴኮ ተብሎ ከሚጠራው ታጣቂ ቡድን ጋር ግንኙነት ያላቸው ታጣቂ ተጠቂዎች ባለፈው ሚያዝያ የመጨረሻ ሳምንት በሊንዱ ጎሳ አባላት ላይ ባደረሱት መጠነ ሰፊ ጥቃት 69 ሰዎች መገደላቸው ሲረጋገጥ ሌሎች በርካቶች ቆስለዋል። የሲቪክ ማህበራት እንዳሉት በግጭቱ የሟቾች ቁጥር ከዚህም ሊያሻቅብ ይችላል። የተባበሩት መንግስታት ድርጅት ሰላም አስከባሪ ግብረ ኃይል በግጭቱ መካከል ተከቦ የነበሩ 200 ያህል ሰዎች ማዳኑን ገልጾ በንጹሃን ላይ የሚፈጸመውን ግድያ አውግዟል። እንደ መንግስታቱ ድርጅት መረጃ በኢቱሪ ግዛት ውስጥ ብቻ በግጭቱ ምክንያት ወደ 1 ሚሊዮን የሚጠጉ ሰዎች ከቤት ንብረታቸው ተፈናቅለዋል። ይህ በእንዲህ እንዳለ በማዕከላዊ ማሊ በተመሳሳይ ጂሃዲስቶች አደረሱ በተባለ መጠነ ሰፊ ጥቃት በርካታ ሰዎች መገደላቸውን የአካባቢው የጸጥታ ምንጮች ትናንት ቅዳሜ አስታውቀዋል። ባለፈው አርብ ለተፈጸመውና በትንሹ የ70 ሰላማዊ ሰዎችን ሕይወት ለቀጠፈው ጥቃት ከአልቃይዳ ጋር ግንኙነት ያለው JNIM የተሰኘው ታጣቂ ቡድን ኃላፊነት ወስዷል። ቡድኑ ባለፈው ረቡዕ በተለያዩ መንደሮች ላይ በፈጸማቸው ተከታታይ ጥቃቶች በትንሹ 30 ሰዎች መገደላቸውን የፈረንሳይ ዜና አገልግሎት አስታውሷል። በጥቃቱ ልባችን ደምቷል ያሉ የአካባቢው ወጣቶች መሪ በአቅራቢያው የሚገኙ የመንግስት ወታደሮች ተደጋጋሚ ጥሪ ቢደረግላቸውም ለመድረስ ፈቃደኛ አልሆኑም ሲሉ ከሰዋል። የሮማ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከጸሎት በኋላ ዛሬ ባደረጉት የአደባባይ ንግግራቸው በሳህል ቀጠና በተለይም በማሊና ቻድ በጂሃዲስት ታጣቂ ቡድኖች የሚፈጸመውን ደም አፋሳሽ ጥቃት አውግዘዋል። ታጣቂ ቡድኑ ባለፈው ወር ከሌሎች ታጣቂ ቡድኖች ጋር በመቀናጀት በማሊ ወታደራዊ መንግስት ላይ ከፍተኛ ጥቃት መፈጸማቸውን ተከትሎም የአገሪቱ የጸጥታ ሁኔታ እጅግ አደገኛ ደረጃ ላይ መድረሱ ተዘግበዋል። በሃንታ ቫይረስ በተመታች የመዝናኛ መርከብ ላይ ያሉ ተጓዦችን የማስወጣት ስራ በይፋ ተጀመረም። ኤምቪ ሆንዴስ የተሰኘችው መርከብ ዛሬ ጠዋት ስፔን ግዛት ስር በምትገኘው ቴኔሪፍ ደሴ ስትደርስ ባለስልጣናት ተጓዦችን በዜጎቻቸው በዜግነታቸው ለይተው የማስወጣቱን ስራ መጀመራቸው ተገልጿል። በመርከቧ ላይ የሚገኙ ብሪታንያውያን ወደ ሀገራቸው ተመልሰው በለይቶ ማቆያ ውስጥ እንዲቆዩ ዝግጅት እየተደረገ መሆኑን የዩናይትድ ኪንግደም የጤና ጥበቃ ኤጀንሲ አስታውቋል። ብሪታንያውያኑ በልዩ የበረራ ጉዞ ወደ ሀገራቸው ከተመለሱ በኋላ በመርሲሳይድ በሚገኘው አሮ ፓርክ ሆስፒታል ለይቶ ማቆያ እንደሚገቡም ታውቋል። የምርመራ ውጤታቸው ነጻ የሆኑና የበሽታው ምልክት የማይታይባቸው ተጓዦች የሕክምና ባለሙያዎች ባሉበት የጥንቃቄ መሳሪያዎች በተሟሉለት ልዩ አውሮፕላን ወደ ሀገራቸው እንደሚጓዙም ባለስልጣናቱ ተናግረዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በማህበራዊ ሚዲያቸው በኩል ባስተላለፉት መልእክት የመጀመሪያው የተጓዦች ቡድን ከመርከቧ መውረድ መጀመሩን ገልጸዋል። የድርጅቱ ባለሙያዎች ከስፔን የጤና ሚኒስቴር ጋር በመሆን የተጓዦችን የጤና ሁኔታ በቅርበት እያጠኑ መሆኑን ማረጋግጠዋል። በመርከቧ የቫይረስ ስርጭት ጋር በተያያዘ እስካሁን 8 ሰዎች በቫይረሱ መያዛቸው ሲረጋገጥ የ3 ሰዎች ህይወት አልፏል። ይህ ዶች ቨለ ነው። ኢራን አሜሪካ ላቀረበችላት የሰላም ስምምነት መልስ መስጠቷን የሀገር ውስጥ የመገናኛ ብዙሃን ዘገቡ። የኢራን ለሰላም ሐሳቡ መልስ መስጠት የተሰማው በፋርስ ባህረ ሰላጤ ያለው ወታደራዊ ውጥረት ዳግም ወደ ለየለት ጦርነት ሊያመራ እንደሚችል የቀጠናውን ሀገራት ባሰጋበት ወቅት ነው። በፓኪስታን በኩል መልስ መስጠቱ የተነገረው የኢራን መንግስት ጦርነቱን ማቆምና በባህር ላይ በሚደረግ የንግድ እንቅስቃሴ ደህንነት ላይ ማተኮሩ ተገልጿል። ባለፉት ጥቂት ቀናት በአሜሪካና ኢራን መካከል የታዩ ግጭቶችና የእርስ በርስ ውንጀላዎች ዛሬ ወደ ከፍተኛ ደረጃ መሸጋገሩን ዘገባዎች አመልክተው ነበር። በቃጣር አቅራቢያ በአንዲት የጭነት መርከብ ላይ ዛሬ ጥቃት ከተፈጸመ በኋላ ኢራን በቀጠናው የሚገኙ የአሜሪካ ጥቅሞች ላይ እርምጃ እንደምትወስድ አስጠንቅቃለች። ከአቡ ዳቢ ተነስታ ወደ ቃጣር የባህር ክልል እየገባች የነበረች አንዲት የጭነት መርከብ ከሜሳይድ ወደብ በስተሰሜን ምስራቅ በድሮን መመታቷን የቃጣር የመከላከያ ሚኒስቴር አስታውቋል። ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም የኢራኑ ፋርስ የዜና ወኪል ግን በቃጣር የባህር ዳርቻ የተመታችው መርከብ የአሜሪካ ሰንደቅ ዓላማ የያዘችና የአሜሪካ ንብረት ናት ሲል ዘግቧል። ባለፈው አርብ የአሜሪካ ተዋጊ ጄቶች የኢራን ሰንደቅ ዓላማ የነገቡ 2 መርከቦች ወደ ኢራን ወደቦች እንዳይገቡ ለመከልከል እርምጃ መውሰዳቸው ይታወሳል። ሩሲያ በዩክሬን የምታደርገው ጦርነት በፍጥነት እንዲያበቃ ፍላጎት እንዳላት አስታወቀች። የሩሲያው ፕሬዚዳንት ቭላድሚር ፑቲን ረዳት ዩሪ ኡሻኮቭ እንዳሉት የሶስት ቀኑ የተኩስ አቁም ስምምነት ካበቃ በኋላ አሜሪካ ጦርነቱን ለማስቆም የምታደርገው ድርድር በፍጥነት እንደሚቀጥል ይጠበቃል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኞች በጣም በቅርቡ ሞስኮ ይገባሉ ተብሎ እንደሚጠበቅም ረዳቱ ተናግረዋል። ሆኖም ግን የልዩ መልእክተኞች ሞስኮ መድረሻ ቀን አልተቆረጠም። እስከ ነገ ሰኞ ድረስ የሚቆየው የተኩስ አቁም ስምምነት የተደረሰው ከአሜሪካ ጋር ለሁለት ቀናት የተደረጉና ቀላል አልነበሩም የተባሉ የስልክ ንግግሮችን ተከትለው መሆኑን የፕሬዚዳንት ፑቲን ልዩ አማካሪ ኡሻኮቭ ገልጸዋል። የአሜሪካ ልዩ መልእክተኞች ስቲቭ ዊትኮቭ እና ያሬድ ኩሽነር ቀደም ሲልም በሩሲያና በዩክሬን እንዲሁም በመካከለኛው ምስራቅ ግጭቶች ላይ በአደራዳሪነት ተሳትፈዋል። ዩክሬን በምስራቅ በኩል የሚገኘውን የዶንባስ ግዛትን የምትለቅ ከሆነ ሩሲያ ጦርነቱን ለማቆም ዝግጁ መሆኗን ኡሻኮቭ በድጋሚ ተናግረዋል። የዩክሬኑ ፕሬዚዳንት ቮልዶሚር ዜሌንስኪ ከወደ ሩሲያ የተነሱ ተደጋጋሚ ጥያቄዎችን ግን ውድቅ ሲያደርጉ ቆይተዋል። ይህ ዶይቼ ቬለ ነው። አድማጮች፣ ዜናውን ለማብቃት አንድ አፍታ ርዕሶቹን ላስታውሳችሁ። በሰሜናዊ ምስራቋ የዲሞክራቲክ ሪፐብሊክ ኮንጎ ግዛት ኢቱሪ 69 ሰዎች በሚሊሻዎች መገደላቸውን የአካባቢው ምንጮችና የጸጥታ አካላት ተናግረዋል። በማዕከላዊ ማሊም በተመሳሳይ ጂሃዲስቶች አደረሱ በተባለ መጠነ ሰፊ ጥቃት በርካታ ሰዎች ተገለዋል። ኢራን አሜሪካ ላቀረበችላት የሰላም ስምምነት መልስ መስጠቷን የሀገር ውስጥ የመገናኛ ብዙሃን ዘግበዋል። ሩሲያ በዩክሬን የምታደርገውን ጦርነት በፍጥነት እንዲያበቃ ፍላጎት እንዳላት አስታውቃለች። በሃንታ ቫይረስ በተመታች የመዝናኛ መርከብ ላይ ያሉ ተጓዦችን የማስወጣት ስራም በይፋ ተጀምሯል። ዜናው በዚሁ አበቃ። ጤና ይስጥልኝ
1: አድማጮች፣ በመከታተል ላይ የምትገኙት ከዶይቼ ቬለ የሚተላለፈውን የዕለተ እሁድ ስርጭት ነው። ለዓለም ዜናው ታምራት ዲንሳን አመሰግናለሁ። ለወትሮው በየዕለቱ የዶቸቨለቅ ታስረጭት በፌስቡክ በቴሌግራም እና በዩቲዩብ ይተላለፍ ነበር። ለዛሬ የቴክኒክ እክል ገጥሞናል። ለማስተካከል ጥረት እናደርጋለን። ቀጥሎ የሚደመጠው ሳምንታዊው የእንወያይ መሰናዶ ነው። የዛሬው የውይይት መሰናዶ በቋፍ ያለው የሀገር ውስጥና የአፍሪካው ቀንድ አካባቢ ፖለቲካዊና የጸጥታ ሁኔታ በሚል ርዕስ ነው የተዘጋጀው። ውይይቱ የመራችው ሸዋዬ ለገሰነች። መልካም ቆይታ።
3: እንወያይ። ጤና ይስጥልኝ አድማጮች። በዚህ ሳምንት ሀገር ውስጥም ሆነ በአፍሪካው ቀንድ አካባቢ ፖለቲካዊና የጸጥታ ይዞታውን ባሳሳቢ መልኩ ከቋፍ ያደረሱ ክስተቶች ተስተውለዋል። ከቅርብ ወራት ወዲህ ከውስጥ ለውስጥ መገፋፋት ወደ አደባባይ የወጣው በትግራይ ክልል አስተዳደር መካከል የተጀመረው ፖለቲካዊ መናቆር ይፋ ወጥቶ ከቀናት በፊት ህዝባዊ ወያኔ ሓርነት ትግራይ ማለትም ህወሓት የዛሬ 6 ዓመት የተመረጠ ምክር ቤቱን ወደ ስልጣን በማውጣት የውጥረቱን ደረጃ ከፍ አድርጓል። ክልሉ ከነኗሪዎቹ ለሁለት ዓመታት በከፋ ጦርነትና መዘዞቹ መደቆሱ አይበቃም ወይ የሚሉ ወገኖች የህወሓትን እርምጃ ሌላ ዙር ግጭት ቀስቃሽ ብለውታል። ያኔው የትግራይ ክልል መዘዝ ላጎራባች የአማራና አፋር ክልሎችም ተርፎ በአጠቃላይ ቁጥሩ በውል ያልተገለጸ ህይወት ረግፎበታል። በርካቶችን ለአካላዊና ስነ ልቦናዊ ጉዳት ዳርጓል። ሚሊዮኖችን ደግሞ አፈናቅሏል። ለስደት የተዳረጉትን በመንገድ ያለቁትንም ቤቱ ይቁጠራቸው። በሌላ በኩል ሱዳን ከኢትዮጵያ ምድር የሚነሱ ሰው አልባ አውሮፕላኖች ጥቃት እየፈጸሙብኝ ነው ብላ ከሳለች። አምባሳደሯንም ከአዲስ አበባ ወደ ካርቱም ጠርታለች። መንግስት በበኩሉ ሉዓላዊ ድንበሬን አልፋ የትግራይ አማጽያንን እየደገፈች ነው በማለት ሱዳንን ወንጅሏል። የሱዳን ክስ በኢትዮጵያ ብቻ አላበቃም። ድሮኖቹ ከአረብ ኤሚሬትስ የመጡ ናቸው በማለት አቡዳቢንም አካቷል። ሳውዲ አረቢያና ግብጽም ድርጊቱን በማውገዝ በሱዳን የውስጥ ጉዳይ ጣልቃ የሚገቡ ያሏቸውን ሀገራት አስጠንቅቀዋል። በዚህ መካከል ከኢራን ጋር በሆርሙዝ የባህር ወሽመጥ የተፋጠጠው የፕሬዝዳንት ዶናልድ ትራምፕ አስተዳደር በኤርትራ ላይ የጣለውን ማዕቀብ ለማንሳት እየሰራ መሆኑ ተሰምቷል። እርምጃው ቀይ ባህርን ተንተርሳ ከምትገኘው ኤርትራ ጋር የሻከረ ግንኙነቱን ለማደስ ያለመ ነው ቢባልም ከጀርባው ሌላ ፍላጎት እንደሚኖረው የሚጠቁሙ መረጃዎች እየወጡ ነው። በቋፍ ያለው የሀገር ውስጥና የአፍሪካ ቀንድ አካባቢያዊ ፖለቲካዊ እንዲሁም የጸጥታ ሁኔታ በዚህ ሳምንት የምንወያይበት ርዕሰ ጉዳይ ነው። አራት እንግዶችን ጋብዘናል። እንግዶቼ በቅድሚያ ራሳችሁን እንድታስተዋውቁ ልጋብዝ። ዶክተር ሚካኤል ከርሶ ልጀምር።
4: አመሰግናለሁ። ሚካኤል ከርሶን ባላለሁኝ የመቀሌ ነዋሪ ነኝ። በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ እና ስትራቴጂ ስተዲስ ትምህርት ክፍል መምህር ነኝ።
3: አመሰግናለሁ። አቶ አያና አሁንም ተቋርጧል ስልካቸው። አሜሪካ ነው ያሉት። ለምን ስልካቸው እንደሚቋረጥ አልገባኝም። አቶ አብዱራህማን።
5: ሄሎ፣ አብዱራህማን ሰይድ ባላለው ምኖረው ለንደን ነው። የአፍሪካ ቀንድ ፖለቲካ ተንታኝ ነኝ።
3: አመሰግናለሁ። አቶ መስፍን።
6: አመሰግናለሁ። መስፍን አማን እባላለሁ። ምኖረው ሆላንድ ኔዘርላንድስ ነው። በኢትዮጵያም በአፍሪካ ቀንድ ፖለቲካ ላይም አስተያየቶችን እሰጣለሁ። ያ ይሄ ነው ስለኔ።
3: አመሰግናለሁ። እንግዲህ አራተኛው ተወያይ እስካሁን ተቋርጦብኛል መስመራቸው። እስከዛ እኛ እየተወያየን እንቀጥል። በቅድሚያ ለውይይቱ ፈቃደኞች በመሆናችሁ ሁላችሁንም በዶይቼ ቬለ አድማጮች ስም አመሰግናለሁ። ወቅታዊውን የኢትዮጵያና የአፍሪካ ቀንድ አካባቢ ጂኦፖለቲካዊና የጸጥታ ይዞታ እንዴት ትገልጹታላችሁ? ዶክተር ሚካኤል ከርሶ ልጀምር።
4: በድጋሚ አመሰግናለሁ ለተሰጠኝ እድል። እኔም ቅድም እንዳልኩት በአፍሪካ ቀንድ አካባቢ የጂኦፖለቲክስ ሴኩሪቲ ወደ ኮንፍሊክት አካባቢ ጽፋለሁ አስተምራለሁ። እና እንዳልሽው አሁን ባለው የሀገራችን ወቅታዊ ሁኔታ በጣም ከበድ ያለ ይመስለኛል። በተለይ በትግራይ ክልል ያለው የፌዴራል መንግስት የጊዜያዊ አስተዳደሩ ለአንድ አመት ከራዘመ በኋላ ውሃትን ይህን ተከትሎ የ2012 የተደረገውን ክልላዊ ምክር ቤት ወደ ስራው እንዲመልሰዋል። በዛ በኩልም ዶክተር ደብረጽዮን የክልሉ ፕሬዚደንት አድርጎ መርጠዋል እና አሁን ቀጥታ ወደ ስራ የሚገቡበት ሁኔታ ነው ያለው እና በትግራይ ክልል ኃይለኛ የሆነ የቀውስ እና ከዚህ ጋርም ተያይዘው ከፌዴራል መንግስት ጋር ብዙ የሚያናጋ የሚችል ብዙ ነገሮችን መፍጠር የሚችል ነገሮችን እያየን ያለንበት ሁኔታ ነው ያለው። በተለይ ፈርሶ የነበረ የክልሉ ምክር ቤት ወደ ስራ መመለሱ አንደኛው የፕሪቶሪያው ስምምነት ይጥሳል። ከዚህ በፊት በፕሪቶሪያ የተበተነ ምክር ቤት እንደገና ወደ ስራ መመለስ ወደ ሌላ አቅጣጫ የሚመራ የሚችል ነገር ነው። በዚያ ተያይዘም ህወሓትም የሚለው የራሱ ብዙ ምክንያቶች አሉ። የፌዴራል መንግስት ስምምነቱ አፍርሰዋል። የጊዜው አስተዳደሩ ጊዜ መራዘመን በስምምነቱ መሰረት የጋራ ውል እያለ በተናጠል አራዝመዋል። ስለዚህ ትግራይን ለማዳከም እየተጠቀመበት ነው። የህወሓትን ለማፍረስ የህጋዊ ሰውነት ላለመመለስ ጋር ተያይዘው በዚህ የክልሉ እና የፌዴራል መንግስቱ ኃይለኛ ውጥረት ያለበት ሁኔታ ነው ያለው። እንዲሁም የክልሉ ምክር ቤት ከተመለሰ በኋላ እና የዶክተር ደብረጽዮን ፕሬዚደንት ያድርጉ ከተሸሙ በኋላ የተለያዩ እንቅስቃሴዎች እያየን ነው። ለምሳሌ ለመጥቀስ ያህል የተለያዩ ወታደራዊ እንቅስቃሴዎች እየተመለከት እንገኛለን። በቅርብ ጊዜ ልክ የምክር ቤቱ ወደ ስራ በሚመለስበት ቀን ለራሱ የወታደራዊ ጀት ወደ መቀሌ የመጣትበት ሁኔታ ነው ያለው። ሌላ የሚዲያው ፕሮፓጋንዳ አግሬሲቭ የሆኑ የሪሆተሪክ ስምምያት የማጥፋት የሚዲያ ካምፓይን እየታዘብን ነው ያለንበት እና ሌላው የአፍሪካ ቀንድ ከዚህ ጋር ተያይዞ ቅድም አንቺም እንዳልሽው የሱዳን ኢትዮጵያን እየከሰሰችበት ያለችው፣ ኢትዮጵያ ደግሞ ለሱዳን እየከሰሰችበት ያለችው፣ ኤርትራም እንደዛ እየሆነበት ያለው የሚል ሁኔታ ነው ያለው እና በአጠቃላይ አሁን ባለው የአፍሪካ ቀንድና የኢትዮጵያ አጠቃላይ ሁኔታ በጣም አሳሳቢ ደረጃ ነው ያለው ብዬ ነው የማስበው።
3: አመሰግናለሁ መስፍን። እንግዲህ ዶክተር ሚካኤል በሰፊው ነው ሀሳባቸውን ወይም የታዘቡትን ያስተዋሉትን የገለጹት። ያንተን ደግሞ እንስማ።
6: እኔም አመሰግናለሁ። አሁን ዶክተር ሚካኤል ካለው ላይ የተወሰነ የምጨምረው ነገር አንደኛ የሰሞኑ በተለይ በዚህ የትግራይ ክልል ከዚህ ቀደም ጦርነቱ ከመጀመሩ በፊት የነበረው ምክር ቤት ተመልሶ ወደ ቦታው መመለሱ ራሱ በቃ ከዛ ጦርነት በፊት ወደ ነበረ ሁኔታ የሚወስደን ነው የሚመስለው። ወደ ፕሪቶሪያ ስምምነት ላይ ስመጣ ምናልባት እሱ ስምምነት ነው አሁን ትልቁ ችግሩ የነበረው እሱ ነው። እሱ
3: ወደ እሱ ከማለፋችን በፊት መስፍን፣ አሁን ያለውን ወቅታዊ ሁኔታ እንደው ይዞታውን ነው እና ወደዛ እናልፋለን።
6: አሁን ያለው ድባብ ምንም በማያሻማ ሁኔታ የቅድመ ጦርነት ወይም ደግሞ ኦልሞስት ጦርነት ለመጀመር የተወሰኑ ጥቂት እርምጃዎች እንትን የሚሉበት የቀረበት ሁኔታ ነው ምልክቶቹ። አሁን በህዝባዊ ወያነ ሓርነት ትግራይ በኩል ያለው ለማዕከላዊ መንግስቱ አልታዘዝም ማለት፣ አሁን ያለውን ማዕከላዊ መንግስቱ ያዋቀረውን ጊዜያዊ አስተዳደር ማፍረስ፣ በማዕከላዊ መንግስቱ በኩል ደግሞ እየተወሰዱ ያሉት እርምጃዎች በቃ የሚጠቁሙት ነገር ከዚህ ቀደም ልክ ጦርነት ሲነሳ ቀድመው እንደነበሩ ሁኔታዎች ናቸው እየተሰሉ እና ያ ነገር ይደገማል አይደገምም፣ በዛን ጊዜ በነበረው መጠን ግጭቱ በጣም ሰፊ ሊሆን ይችላል አይችልም የሚለው በጊዜ ሂደት የምናየው ነገር ነው። ግን አሁን ለማንም ገማች፣ ለማንም የቀንዱን ፖለቲካ ለሚከታተል ሰው ሁኔታው ወደዛ እያመራ እንደሆነ ነው እንትን ያለው። ያን ጊዜም ታስታውስ እንደሆነ ጦርነት የተፈጠረው እንደዚህ ያሉ የፖለቲካ አለመግባባቶች፣ የኔን ስልጣን ተቀበል፣ ምርጫውን አንቀበልም፣ ምርጫው ህጋዊ ነው፣ ምርጫ ህጋዊ አይደለም፣ ምርጫ አካሄዳለሁ አታካሄድም በሚል እንትን ነው። አሁን ኦልሞስት እዛ ጋ ወደኋላ ተመልሰን እዛ ጋ ነው ያለ ነው ማለት ነው። እና የሚታየ ነገር እሱ ነው። አሁን በኋላ እመጣበታለን እንጂ ሌሎች ነገሮችም አሁን የአፍሪካ ቀንድ የጂኦ ፖለቲካ በጣም የተወሳሰበ መምጣቱ በራሱ አሁን የሚፈጠረውን ግጭት የበለጠ ያወሳስበዋል። አሁን ከሱዳን ግጭት የምናየው የሱዳን ግጭት የሱዳናውያን መሆኑ ቀርቶ ሌሎች ተጫዋቾች፣ አክተሮች በሱዳን ግጭት ላይ እጃቸውን አስገብተው ባለቤቶች አሁን መሆን አቁመዋል ማለት ይቻላል። ምናልባት በእኛም ሀገር ይሄ አሁን እየተካሄደበት ያለው መንገድ ሄዶ ወደ ጦርነት ከተገባ እርግጠኛ ነኝ ሌሎች የውጭ አካላት እጃቸውን በቀጥታም በተዘዋዋሪ የማስገብተው ሁኔታውን ያወሳስቡታል የሚል ግምት ነው ያለኝ።
3: አመሰግናለሁ። አቶ አብዱራህማን እርስዎ የተለየ የታዘቡት ነገር አለ?
5: እንግዲህ በአሁኑ ጊዜ በኢትዮጵያ መንግስት በኩል በጣም አግሬሲቭ የሆነ የውስጥና የአካባቢ ፖሊሲ እየተከተሉ ናቸው ያሉት። በውስጥ በኩል ከአማራ፣ ከኦሮሞ፣ ከትግራይ፣ ከሌሎች እየተዋጉ ናቸው። ከአካባቢው ደግሞ ከሶማሊያ ጋር በተለይ በ2024 ከሶማሊላንድ ያደረጉት ስምምነት ሶማሊያን እንዳስቆጣት የራሷ ሉዓላዊ ግዛትም እንደተገሰሰ አድርጋ ነው የወሰደችው። ከዛም ቀጥሎ አሁን በባህር በር ፍላጎት ምክንያት ከኤርትራ ጋራም ውጥረት ተፈጥሯል። ከሱዳን ጋራም ተመሳሳይ፣ ሱዳን አንዱ ያንዱን ደጋፊ ሆኖ ከኢማራቶች ጋር ሆኖ ብዙ ክስ ላያቸው ላይ ቀርበዋል። ስለዚህ ፖሊሲያቸው እንደሚታየው አጀማመራቸው ጥሩ ሆኖ ግን ከቀጠሉ በኋላ ከአንድ አመት በኋላ በቀጥታ ወደ ችግር የሚያመራ በኢትዮጵያ ውስጥም በኢትዮጵያ አካባቢም ብዙ ውጥረት እያስከተለ ነው ያለው።
3: አመሰግናለሁ። አቶ አያና ይቅርታ፣ አቶ አያና ፈይሳ የፖለቲካ ተንታኝ ናቸው። እሳቸውን ከአሜሪካ ጋብዘን ነበር ከቅድም ጀምሮ። እናንተንም ያስጠበቁኝ እሳቸው መስመር ነው። አሁንም በተደጋጋሚ እያስገባናቸው ስልካቸው እየተቋረጠ አስቸገረን። ስለዚህ ከእናንተ ጋር ብቻ ውይይቱን እንቀጥላለን። አመሰግናለሁ። እንግዲህ ሶስታችሁም ያስተዋላችሁትን አንስታችኋል። ፌዴራል መንግስት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን ስልጣን አራዝሟል። ህወሓት አለመቀበሉን በይፋ ከመግለጽ አልፎ በድርጊት አሳውቋል። ይህም ከፌዴራል መንግስቱ ጋር ለሁለት ዓመት የዘለቀው ጦርነት እንዲያበቃ የተደረሰውን የፕሪቶሪያ ስምምነት ማክተም ማሳያ ነው የሚሉ ጥቂት አይደሉም። ህወሓት እንደውም ስምምነቱ ወትሮውንም በአግባቡ ተግባራዊ አልሆነም እያለ ነው። የስምምነቱ ጣፈንታ ምንድን ነው? ወዴትስ ያመራል? መስፍን ወደ አንተ ልምጣ።
6: በጣም አመሰግናለሁ። ቅድም ልጀምር ነበር እና
3: ልክ ነው።
6: አዎ፣ ስምምነቱ አሁን አይደለም በእኔ ግምት ከሸፈ ወይም ደግሞ መስመሩን ሳተ መባል የሚቻለው ገና ሲጀመር ነው። ስምምነቱ ሲፈረም ጀምሮ ነው ችግር እንዳለበት ብዙ ሰዎች ሲናገሩ የነበረው። በዋነኝነት በዛ ጦርነት በዛ ግጭት ተሳታፊ የነበሩት ሁለቱ አካላት ብቻ አልነበሩም፣ ሌሎችም አካላት ነበሩ። የኤርትራ መንግስት ነበረ፣ የአማራ ኃይሎች ነበሩ፣ ሌሎችም አካላት ነበሩ። እና ያ ስምምነት እነሱን እነዚህ ተጨማሪ አካላት የግጭቱን ተሳታፊዎች በሙሉ ባለማካተቱ ከመጀመሪያው ጥያቄ ይነሳበት ነበር። ሁለተኛ እውነት እንነጋገር ከተባለ ህዝባዊ ወያኔ ሓርነትም ትግራይም ሆነ የኢትዮጵያ መንግስት የብልጽግና አስተዳደር ይሄንን ስምምነት የፈረሙት ጊዜ ለማግኘት እረፍት ለማግኘት ጊዜ ለመግዛት እና የተወሰነ ፋታ ለማግኘት ነው እንጂ እውነት ለመናገር በስምምነቱ አምነውበት ሰላም ስምምነቱ ሰላም ያወርዳል በሚልት እንዳልሆነ ከመጀመሪያውም በስምምነቱ ወቅት ይታዩ የነበሩ አዝማሚያዎች ይናገራሉ። ከዛ በኋላም ደግሞ ከስምምነቱ በኋላ ማለት በጥቂት ወራት ጊዜ ውስጥ ነው ውዝግቦች መነሳት የጀመሩት። ይሄንን ጥሰሃል፣ ይሄን አላከበርክም፣ ይሄን አድርገሃል፣ ይሄን ሌላው ቀርቶ አሁን ይሄ ዲዲአር ምናምን የሚባለውን ነገር ዝም ብለን እንመልከትና እሱ አሁን ምን ያህል ርቀት ተጀመረ ተብሎ ብዙ ነገር ከተወራለት በኋላ የት እንዳለ ምናምን አይታወቅም። አንድ የስምምነቱ ጥሩ ነገር በተወሰነ መልኩ የጥይት ድምፅ ማስቀረቱ ነው። የጦርነት እንትን ለጊዜው እረፍት እንዲኖር ፋታ እንዲኖር ማድረጉ ነው። ከዛ ውጭ ባለው ግን የችግሩን መሰረታዊ ምክንያት አልፈታም። የችግሩን ደግሞ ላይ ተሳታፊ የሆኑትን ሁሉም ባለማሳተፉ ጎዶሎ ነው የጎደለ ነው እና ያ ከመጀመሪያው ጀምሮ ሲፈረም ጀምሮ የነበረው የስምምነቱ ህጸት አሁን ተንከባሎ መጥቶ አሁን አይ ቲንክ ሰሞኑ የህዝባዊ ወያኔ ሓርነት ትግራይ ፌዴራል መንግስቱ ያቆመውን ጊዜያዊ አስተዳደር አፍርሶ አፍርሻለሁ ብሏል። አፍርሶ ከዚህ ቀደም የነበረውን በምርጫ ተመርጦ ትግራይን አስተዳድራል ተብሎ የተሾመውን አስተዳደር ማቋቋሙ በራሱ የስምምነቱን የመጨረሻ ሞት ወይም ደግሞ አንድ የመጨረሻው ሚስማር ነው የመጣው እና እኔ እንደዛ ነው የሚታየኝ። እና ከመጀመሪያው ጀምሮ የነበሩ ችግሮች ናቸው። አሁን ግን አይ ቲንክ ስምምነቱ አለ ማለትም አንችልም። ሁለቱም ኃይሎች ስምምነቱን እንዳላከበሩት እንደ ጣሱት እያየን ነው። ይሄ ነው የምለው።
3: አመሰግናለሁ። አቶ አብዱራህማን።
5: እኔም እስማማበታለሁ የአቶ መስፍን ራዕይ፣ ግን ለትንሽ ለመጨመር ያህል አንድ የገረመኝ ስምምነቱ ሲፈራረሙ ጊዜያዊ አስተዳደር ትግራይ ውስጥ መመስረት አልነበረበትም፣ የነበረውን አስተዳደር የቲፒኤልኤፍ የህወሓት መቀጠል ነበረበት እና ጊዜያዊ አስተዳደሩ እንዴት እንደተቀበሉ ህወሓቶች ያኔም ገርሞኝ ነበር። ሆኖም ግን ጊዜያዊ ሲባል ደግሞ የጊዜ ገደብ ስላለው ነው። በዚህ ምክንያት እየተራዘመ ሲሄድ ትግራይ አስተዳደር አልባ የመሆን እድል ይፈጥራል ማለት ነው። በተጨማሪም የኢትዮጵያ መንግስት ሲከተለው የቆየው ስትራቴጂ ደግሞ ለዚህን የሚያስተባብል እና መሬት የሚያመቻች ሆኖ ተገኝተዋል። ለምሳሌ የቲፒኤልኤፍ ተቀናቃኝ የሆኑ ኃይሎች በማስታጠቅና መደገፍ መጀመራቸው፣ ሌላ የባጀትና የነዳጅ መግባትና መውጣት መከልከል እና በሬቶሪክም በብርሃኑ ጁላ ሳይቀር ከተፈለጋችሁም ተገነጠሉ እየተባለ የሚዲያ ካምፔኝ የሆስታይል ሚዲያ ካምፔኝ እንደቀጠለ ነበር። በዚህ ምክንያት ህወሓቶች የወሰዱት እርምጃ ኢንፋክት በጣም ዘግይተው ነው የወሰዱት ማለት ነው በአሁኑ ጊዜ። ምክንያቱም ከዚህ በፊት መውሰድ ነበረባቸው ወይም ደግሞ ራሱ የፕሪቶሪያ ስምምነት እንደተፈረመ ወደ ራቲፊኬሽን በራሳቸው እንትን ፓርላማ ይሁን የራሳቸው ሴንትራል ኮሚቴ ራቲፋይ ማድረግ ነበርባቸው። እሱን ሳያደርጉ ግን ተቀብለው በጊዜው አስተዳደር እንዲሄዱ መሞከራቸውም እዛም ላይ ትንሽ ስትራቴጂክ የሆነ ስህተት ፈጽመዋል፣ ደግሞ ዋጋም አስከፍሏቸዋል። ከአሁን ወዲህ ግን እንደዛ ብሎ በመራዘምና መቀጠል ስለማይቻል አንዱ ማድረግ አለባቸው። ይሄ ማድረጋቸው ግን ህጋዊነት አላቸው ማለት አይደለም። እሱም በግምት ላይ መግባት አለበት። ምናልባት ቀስ ብለን ማየት እንችላለን እዚህ ላይ በህገ መንግስቱም ይሁን በሌላ ህጋዊ አስተያየት ምን አይነት እንትን ይኖረዋል፣ ጫና ይኖረዋል ማየት ይቻላል።
3: መልካም ዶክተር ሚካኤል።
4: እኔም ተመሳሳይ እይታ ነው ያለኝ። መጀመሪያ ሲፈረም ለራሱ የራሱ ብዙ ችግሮች የነበረበት ስምምነት ነው። እውነት ለመናገር ከተባለ ያው መጀመሪያም የውል ስምምነትም አይደለም ፒስ ዲል የምንለው አይነት ስምምነትም አይደለም ማለት ይሄ የነበረው የመጀመሪያው የተኩስ አቁም ነው፣ ሴዝ ፋየር ነው በመጀመሪያ። እና በባህሪው ደረጃ ሲታይ የሰላም ስምምነት ነው ተብሎ ማሰብ በጣም ከባድ ነው። ነው ሆነ ግን መስፍንም እንዳለው አብደልካድርም እንዳለው የመጀመሪያ አንድ ጥሩ ያመጣው ግጭትን አቁመዋል። ኔጌቲቭ ፒስ የምንለው ወይም ደግሞ ሁለቱ አካላት ከጦርነት የመለዋወጥ አቁመዋል። ነገር ግን ኢቨን ተፈርሞ ከመጣ በኋላ ሁለቱ አካላት በራሳቸውም ምንም አይነት ቁርጠኝነት አልነበራቸውም በእኔ በኩል እና ከመጀመሪያው ጀምሮ ነው የፈረሰው ፕሪቶሪያው ስምምነት ከመጀመሪያ ጀምሮ የፈረሰ ውል ነው ብዬ ነው የማስበው። ለምንድን ነው እንደዛ ያልኩት? አንደኛው የፌዴራል መንግስቱ ወደ ራሱ ጠምዝዞታል። የፕሪቶሪያው ስምምነት ራሱ የህወሀትን የመዳከም ስራ ነው የሰራበት። ህወሀትን ከመጀመሪያ ህወሀት ከህጋዊ ፖለቲካ ፓርቲ ሰርዞታል። የምርጫ ቦርድ እንዲመዘገብ አላደረገም። ስለዚህ ህወሀት ከዚህ ከኢትዮጵያ ፖለቲካ ነጥሎ የማስቀረት አዝማሚያ ነው የታየው። ከዛ በኋላ የፌዴራል መንግስቱ ትግራይን ለማዳከም ሲባል በፖለቲካ ይሁን በጸጥታ ለምሳሌ ቀድም ሲባል እንደነበረ ቲዲኤፍ የሚባለው ወይም ደግሞ የትግራይ ታጣቂ ኃይል የሚባለው ወደ ሁለት ነው የሰነጠቀው። አንደኛው የቲፒኤፍ የሚባለው ወደ አፋር አካባቢ ያለው አማራ ክልል ያለው ኃይል በፌዴራል መንግስት ነው ስፖንሰር የሚደረገው። ይሄ ምን ማለት ነው? ክልሉን በኃይል ለማስወገድ ወይም ደግሞ ክልሉን የመዳከም የጸጥታ ችግር እንዲኖረው የማድረግ ሁኔታ ነው እየታዘብን ያለ ነው እና የፌዴራል መንግስቱ በራሱ ወደ ራሱ ፍላጎት ወደ ራሱ መሳሪያ አድርጎ ነው እየተጠቀምበት ያለው ብዬ ነው የማስበው። እና በዚህ ላይ ከመጀመሪያ ለምሳሌ ተፈናቃዮች መመለስ አለባቸው ሲባል ምንም አይነት ቅድመ ሁኔታ አያስፈልግም ነበረ። እስካሁን ድረስ 5 ዓመት ሙሉ የተፈናቃዮች በዝናብ በክረምት በጭቃ እየተሰቃዩ ነው ያሉት እና 5 ዓመት ቀላል አይደለም። በሀገራቸው በመሬታቸው እየተሰቃዩ ነው ያሉት እና እነዚህ ተፈናቃዮች የፖለቲካ ሆስቴጅ ነው ያደረጓቸው ወይም የፖለቲካ መጠቀሚያ ነው ያደረጓቸው። ሁለቱም በህወሀት በኩልም ያለው እኛ የጸጥታ ኃይላችን ይዘን ሳንገባ አንለቅም፣ የፌዴራል መንግስቱም ተፈናቃዮች እንዲመለሱ ቁርጠኛ የተለያዩ የሚባሉት ነገሮች አሉ እና ከዛ ባለፈ የዲዲአርም ቢሆን ሁለቱ አካላት የተወሰኑ ወደ 30 ሺህ አካባቢ የታጣቂ እንትኖች ዲዲአር ገብተው ነበር ወደ ፕሮግራሙ። ነገር ግን ሊቀጥልም አልቻለም። ለምን? በሁለቱ መካከል ልዩነት ምናምን እየሰፋ ስለሄደ ማለት ነው። እና በአጠቃላይ ከጦርነቱ በፊት የነበረው ሁኔታ የፕሪቶሪያው ስምምነት ለምሳሌ ከክልሉ ያሉ የውጭም የውስጥ አካላትን ከፌዴራል መንግስቱ የመከላከያ ኃይሉ በስተቀር ሌሎች አካላት መውጣት አለባቸው ነው የሚለው። ውይይቶች ደግሞ በፌዴራል መንግስትና በህወሀት መካከል ያለው ልዩነት በውይይት ይፈታ ነው የሚለው፣ በህገ መንግስት ይፈታ ነው የሚለው። ፌዴራል መንግስቱም ዝግጁ አይደለም እንዳልኩት፣ የፌዴራል መንግስቱ ህወሀት ከህጋዊ ሰውነት ነው ያስወጣው እና እነዚህ ነው ያሉት። ስለዚህ ፌዴራል መንግስቱ ይሁን የህወሀት ወደ የመጨረሻው አሁን ያቀድም ያልናት እንደዚህ የጊዜው አስተዳደሩ መራዘም እና ጊዜው ከመስተዳደሩ ከመራዘም ተከትሎ ደግሞ ህወሀት የወሰነው የምክር ቤቱ መመለስ የመጨረሻ ምዕራፍ ነው እንጂ ከዚህ በፊት ፕሪቶሪያው ስምምነት ሁሌ እየጣሰ እንደነበረ ሁሌ እየፈረሰ እንደነበረ እና ምንም አይነት ቁርጠኛ አለመኖራቸው ነው ለእኔ የሚገባኝ።
3: እንግዲህ እናንተ ሶስታችሁም እንዳነሳችሁት በእርግጥ የፕሪቶሪያው ስምምነት ጦርነቱን በወቅቱ አስቁሟል፣ ግን ደግሞ በአግባቡ ሲተገበር አልታየም። አሁን ደግሞ በሚደረጉት ሁኔታዎች ከሁለቱም ወገን ፈርሷል ወደ መባል ደረጃ እንደደረሰ ነው ካነጋገራችሁ የተረዳሁት ነው። በቀጣይ ወዴት ነው የሚያመራው ከፈረሰ? አቶ አብዱራህማን እዚህ ላይ አጭር ሀሳብ ይስጡኝ።
5: አዎ እንግዲህ እንደተስማማ ነው ሁላችን የፕሪቶሪያ ስምምነት ተክሱ ነው ያቆመው እንጂ ችግሩን አልፈታውም ከፕሪቶሪያ በፊት የነበረውም ከፕሪቶሪያ በኋላ ያለው እንግዲህ በዚህ ሁኔታ ምንድነው የሚታየው በኢትዮጵያ በኩል በፌደራል መንግስት ማለት ነው በጦርነት አዳክሞ ህወሓትን በቀጣይም በፖለቲካና በኢኮኖሚ ለማዳከም እርምጃ እየወሰደ ነው ያለው ማለት ነው ህወሓት ደግሞ ይሄንን ለማገትና ለማስቆም እርምጃ እየወሰደ ነው ያለው ወደ ጦርነት ሊያመራ ይችላል ፖቴንሻሊ አት ሊስት በትላንትና የአየር ኃይል የኢትዮጵያ አየር ኃይል በመቀሌ ላይ ሲበር ታይቷል ግን ወደ ፍጹም ጦርነት ይገባል የሚል ግምት ግን የለኝም በአሁን ጊዜ ምክንያቱም በአንድ በኩል በኢትዮጵያ ሰራዊት ብዙ ተዳክመዋል ከፋኖምና ከሸኔም ጋር የሚያደርገው ጦርነት ብዙ ሊገፋ አልቻለም ያለው ወደፊት ሁለተኛው ከትግራይ ሲገባ ደግሞ ይባሰ ችግር ሊያጋጥመው ስለሚችል ጦርነት የመግባት አቅም ያለው አይመስለኝም በአሁን ጊዜ ሌላው ደግሞ በዲፕሎማሲም ሲታይ በተለይ ደግሞ አሁን ፌደራል መንግስት ነው ከቲፒኤልኤፍ ቁጭ ብሎ ለመነጋገር የማይችል እና የማይፈልግ ያለው ስለዚህ ዲፕሎማቶቹም እዚህ ላይ ኢትዮጵያ ላይ ብዙ ጫና ሊያደርጉ ስለሚችሉ እሱም አያመቸውም በተለይ ጦርነት ከከፈተ ያስቸግራል በዚህ ምክንያት ወደ ፍጹም ጦርነት አይገባም ሆኖም ግን የቲፒኤልኤፍ አሁን ምናልባት ጠቃሚ ሁኔታ ነው ያለው በአካባቢው በኤርትራ በኩል እንደ ድሮው ከአብይ አህመድ መንግስት ጋር ጥሩ ግንኙነት የላቸውም ስለዚህ አይከበቡም ማለት ነው ሌላ ድጋፍ ሊያገኙ ይችላሉ ፖቴንሻሊ በኤርትራ በኩል ማለት ነው በሱዳን በኩልም ቢሆን የቀድሞው ግንኙነት ጥሩ ግንኙነት እንደነበራቸው ይታወቃል ጸረ ደርግ ሲደረግ በነበረው ትግል ላይ አሁን ማለት ክፍት ቦታ አላቸው ምክንያቱም ሱዳንም ኢትዮጵያን እየከሰሰ ነው በራሱ ጉዳይ ጣልቃ እየገባች ነው ስለሚል በተለይ ደግሞ በበኒሻንጉል ያለው የጦር ካምፕ በዛ አድርጎ የሚመጣ የአርኤስኤፍ እና ሌላ ኃይሎች ለትግራይም ብዙ ሩቅ ስለማይሆን የትግራይ ድጋፍ ሊያስፈልጋቸው ይችላል ትግራይ ደግሞ የሱዳንም ድጋፍ ያስፈልጋታል ስለዚህ ሁኔታዎቹ ለኢትዮጵያ መንግስት በጣም አመቺ አይደሉም በአሁኑ ጊዜ ግን ውጥረቱ እንደሚቀጥል ይታየኛል
3: ዶክተር ሚካኤል ያቶ አብዱራህማንን ሐሳብ ይጋሩታል?
4: አንየም በተወሰነ መልኩ ጋራሎይ በአብዱራህማን ሐሳብ ግን በተለየ መልኩ ደግሞ የሚለይበት እንትን ምንድነው? ብዙ ነገሮች ሊፈጠሩ ይችላሉ በእርግጠኝነት ማወቅ አይቻልም። ነገር ግን የራሳችንን መላምት ማስቀመጥ እንችላልና በእኔ ግምት የመጨረሻ ማስጠንቀቂያ ምዕራፍ ደርሰናል። የመጨረሻ የጦርነት ምዕራፍ ደርሰናል የሚል አመልካከት ነው ያለኝ። እና ከፌደራል መንግስቱ ጦርነት የመጀመረ ድሉ ከፍተኛ ነው የሚመስለኝና ለምን ቢባል ቀድመም መስፍን ነው ሲገልጸው የነበረው ወደ የመጀመሪያ ከጦርነቱ በፊት የነበረው ሁኔታ ነው ራሱ እየተደገመ ያለው የህጋዊነት ቀውስ ነው ያስተዋልን ያለ ነው ከዚህ በፊት የፌደራል መንግስቱ የ2012 የምክር ቤት መፍረስ አለበት ለዛም በፕሪቶሪያ ስምምነት የፈረሰ ምክር ቤት ወደ እንደገና ወደ ስራ መመለስ በራሱ የህገ መንግስታዊ ጥሰት ብሎ ነው ሊፈርጅ የሚችለውና ይሄ ደግሞ የአንደኛ ህወሓት አሁን ህጋዊ ሰውነት የለውም ስለዚህ ህጋዊ ሰውነት በሌለበት ፓርቲ መንግስት ማቋቋም በጣም የማይሆን ነገር ነው የሚመስለኝና በአብዛኛው ጊዜ ወደ ጦርነት የሚያመረበት ሁኔታ ሊፈጠር ይችላል ምክንያቱም አሁን ያሉ ምልክቶች ለራሱ ወደዛ ነው ይሄድ ያሉት ማለት ፌደራል መንግስቱ ለምንድነው ጀት ወደ መቀሌ ላከው? ፌደራል መንግስቱ በየቦርደሩ በየትግራይ ክልል አካባቢ ወታደር እያሰፈረ ነው። ወታደር እንትን ያለ በዛ በቲፒኤልኤፍ አካባቢ ደግሞ ሙቭመንቶች አሉ፣ የወታደሮች እንቅስቃሴዎች አሉ። ስለዚህ እነዚህ ምልክቶች ሁሉ የሚያሳዩት ምንድነው? ጦርነት የመጀመር ሁኔታ ሊኖር ይችላል የሚል ግምት አለኝ። ሁለተኛ ምናልባት አሁን ያለበት ሁኔታ ሊቀጥል ይችላል የሚል እምነትም አለኝ። ማለት አሁን ያለው ሁኔታ ማለት ፌደራል ቀድምም እንዳለው የፌደራል መንግስት ምን አገባኝ ከዚህ በኋላ ይሄ ጫናም አለብኝ በሱዳንም በኤርትራም በአማራ ክልል የሚል እንትን ሊኖረው ይችላል። በነገር ግን በትግራይ ክልል ያለው ደግሞ አሁን ኦልሞስት ቶታል ሲጅ ነው እየተደረገ ያለው። ለምሳሌ ነዳጅ የለም፣ የህዝቡ በሳለሪ የለውም ወይም ደግሞ ደሞዝ የለውም። ኢኮኖሚካል በጣም የተጎዳ ማህበረሰብ ነው። ፕላስ የጦርነቱ ያስከተለው የመሰረተ ልማት ፕላስ መንግስት ፌደራል መንግስት አሁንም ልክ ከጦርነቱ በጦርነቱ ጊዜ የነበረው የስጅ የቴሌኮሙኒኬሽን ወይም ደግሞ የባንክ የነዳጅ ምናምን አጠቃላይ እነዚህ ዝግ ነው የሚያደርጋቸው እና ትናንት ነው ከትናንት ምናራድ ፌደራል መንግስቱ ቬሪፋይድ አላደረኩም ቅጠኝ አይደለም ግን ጊዜው አስተዳደሩ ሲጠቀምባቸው የነበሩ የፋይናንስ አካውንቶች ብሎክ ተደርገዋል ነው እየተባለ ያለው እና ፌደራል መንግስቱ እንደዚህ አድርጎ የመከተል አዝማሚያ ሊኖር ይችላል የሚል ይኖረኛል ማለት በተራዘመ ጊዜ የትግራይ የራሳቸው በራሳቸው የሆነ ነገር ሊነሳ ይችላል የሚል አመለካከት ሊኖር ይችላል የሚል ሶስተኛ ምናልባት በጣም አነስተኛ እድል ያለም ይመስለኝ ምናልባት በኢንተርናሽናል ኮሚኒቲ ጫና የፕሪቶሪያ አግሪመንት የአፍሪካን ህብረት በኢጋድ በአሜሪካ ባሉ ጫናዎች ምናልባት የሁለቱ አካላት ጫና ተፈጥሮ የፕሪቶሪያው እንደገና እንዲያከብሩ ሊደረግ ይችላል የሚል ሀሳብ ነው ያለኝ።
3: አመሰግናለሁ። መስፍን አንተስ ምን ትላለህ?
6: ያ በተባለው ላይ ለመጨመር ምናልባት አይደው ነው በጊዜያት ውስጥ ለመወሰን ይከብዳል፣ ግን በጥቂት ጊዜው በቅርብ ጊዜ ውስጥ የሆነ አነስተኛ የሆኑ ግጭቶችን አነስተኛ እንትኖችን ልናይ እንችላለን። በሆነ በአንድ ተንኳሽ ምክንያት ተፈጥሮ ማለት ነው። አሁን ያለው ይሄ ፖለቲካል ክረቱ በተወሰነ ነገር ተለኩሶ ወደ ግጭት ይሄዳል። እኔ በጣም አሁን በጣም እንትን ያደረገኝ ቀልቤን የሳበው ያ ከዚህ ቀደም የነበረው የጦርነት ላይ የነበረው የአሰላለፍ እንትን አሁን ፍጹም በሚባል ደረጃ ተቀይሯል። እሱ ነው በጣም እንትን የሚያደርገው፣ ፋሲሊቲ ያደርጋል። በጣም ያስገርማል። በጣም የሚገርም አይነት ነገር ነው ያለው። የዛሬ 3 ዓመት በአንድ ወገን ሆነው ሲዋጉ የነበሩት አሁን ቦታዎች በጣም ተቀያይረዋል። አሁን የኤርትራ መንግስት እና ቲፒኤልኤፍ በአንድ በኩል ሆነዋል። የአማራ ፋኖ እንዲሁ ከመንግስት በተጻራሪ ነው የቆመው። ሱዳን፣ ሌሎችም ሀገሮች ያሉበት ሁኔታ ነው ያለው እና ይሄ ማለት እንግዲህ ከዚህ ቀደም የማዕከላዊ መንግስቱ የብልጽግና አገዛዝ ማለት ነው ድጋፍ ለጦርነቱ ድጋፍ የነበረውን ድጋፍ አሁን በከፍተኛ ሁኔታ ያጣ እንደሆነ ነው የምታየው። አሁን ለምሳሌ በህዝብ ድጋፍ ደረጃ ራሱ አሁን በጣም ዝቅተኛ ድጋፍ እንዳለ ነው። አሁን የተወሰነ እንትን ለማድረግ ሞክሬ ነበር፣ ግምገማ ለማድረግ ሞክሬ ነበር እና ብዙም ሰው እንደ በፊቱ አይነት ነገር ድጋፍ ማድረግ ቀርቶ የሚታሰብም አይደለም። አሁን ሰው የተሰላቸበት ሁኔታ ነው ያለው። ጦርነት ኢትዮጵያ ውስጥ መስማትም ማየትም የተሰላቸበት ሁኔታ ነው ያለው እና እንትኑ ነው የገረመኝ። ይሄ አስተላለፉ መለዋወጥ ይገርመኛል። ቀላል ነገር አይደለም። ሁለተኛ ራሱ የህዝባዊ ወያኔ ሓርነት ትግራይ ራሱ ከዚህ ቀደም የነበረ ቁመና ውስጥ ላይ አይደለም ያለው። 2-3-4 ቦታ ተከፋፍሎ ያለ ድርጅት ነው። ድሮ ከዚህ ቀደም በነበረው ግጭት ላይ የህዝባዊ ወያኔ ሓርነት ትግራይ በሙሉ ቁመና ማለት በሚቻል ደረጃ ማለት በአጠቃላይ ማህበረሰቡን ማስተባበር ችሎ የልሂቃኑን የትግራይ ልሂቃንን በሙሉ በዙሪያው ማስተባሰብ ችሎ ያንን ጦርነት ሊወጣው ችሎ ነበር። አሁን ግን የምናየው ነገር 3-4 እንትኖች አፈንጋጭ እንትኖች ቲፒኤልኤፍ ተከፋፍሎ ያለበት ሁኔታ ነው ያለው እና እንትን ይላል፣ ይገርማል። እና ይሄ ምናልባት ውጤቱን ይወስነዋል። ውጤቱን ብቻ ሳይሆን ምናልባት የጦርነቱን መጀመር ሊወስነው ይችላል። መርሳት የሌለብን ነገር ውጫዊ ደግሞ ምክንያቶች፣ አሁን የነዳጁ መጨመር፣ የመካከለኛው ምስራቅ ግጭት፣ የምዕራባውያን በዚህ አካባቢ ላይ ፍላጎታቸው መቀነስ የመሳሰሉት ነገሮች በራሱ በጦርነቱ መጀመርና አለመጀመር ላይ የራሳቸው ተጽዕኖ ያላቸው ይመስለኛል። ግን እንትኑ የዚህ የትብብሩ የጥምረቱ የዛን ጊዜ የነበረው ጥምረት በፍጹም መቀያየሩ በጣም ይገርማል። ይሄ ነው እኔ ታዘብኩ።
3: ያው የፖለቲካ እንግዲህ ባህሪው ይሄ ነው። እንደው ሱዳንን አንስተሃል። ሱዳን ከኢትዮጵያ የሚነሱ ሰው አልባ አውሮፕላኖች ወይም ድሮኖች ጥቃት ፈጽመውብኛል ብላ ከሳለች። የሱዳንን ክስ መንግስት አጣጥሎ ባጸፋው ሉዓላዊ ድንበር ጥሳ ሱዳን አማጽያንን እየደገፈችብኝ ነው ብሏል። ህወሓት ይህን የመንግስት ክስ ፈጽሞ መሰረት የሌለው ብሎ ነው አጣጣለው። ምን እየተካሄደ ነው? ግሩፕ ስብስብ ያልከው መቧደን ያልከው ነገር ወዴት እየሄደ ነው መስፍን?
6: አዎ እሱ ነው ነገሩን በጣም አሳሳቢ የሚያደርገው። ይሄ አሁን በአንድ ሀገር ውስጥ ግጭት ተነሳ ማለት በዛው ባሉ በሀገር ውስጥ ባሉ ተፋላሚ ኃይሎች ብቻ የሚካሄድ አይደለም። ሌሎች ግጭቱን በተለያየ መንገድ የሚስቡ የሚያጎኑ ኃይሎች ገብተው ግጭቱን እያዋሳስበናል። የሱዳን ምሳሌ በጣም ቀላል ነው። በጣም ቅርብ ነው። በጣም እያየ ነው። እንዲያውም ብዙ ማብራራትም መራቀቅም አያስፈልግም እና ይሄኛውም ላይ ከአሁኑ የምናየው ነገር ማለት ነው። በተለይ የሱዳን ግጭት ላይ የኢትዮጵያ አሁን ያለው የብልጽግና አስተዳደር ወስዶታል የሚባለው አቋም በራሱ ኢትዮጵያን ባላስፈላጊ የሆነ ዋጋ ያስከፍላታል የሚል ስጋት አለኝ እኔ። ይሄ ምንም እዚህ ላይ ምንትም ማድረግ የለብንም። ምክንያቱም ይሄ አንደኛ የሌላ ኃይል ተቀጸላ ሆኖ በዚህ በሌላ ሀገር በተለይ በጎረቤት ሀገር የውስጥ ጉዳይ ላይ ገብቶ እንደዚህ አይነት መፈትፈት ነገሮች እንትን ማድረግ ዞሮ ዞሮ ያው የሚጠበቅ ነገር ነው። አሁን ሱዳንና ኢትዮጵያ ከዚህ ቀደም በተባራሪ ወሬ ደረጃ ኢትዮጵያ ሱዳንን ተቃዋሚ ኃይል የፈጥኖ ደራሹን ኃይል ትደግፋለች የምትደግፈውም በዚህ በዩናይትድ አረብ ኤምሬት በኩል ባለ እንት ነው የሚል ሩመር ነበር። አሁን ግን ያ ነገር ከሩመር አልፎ ግልጽ የሆነ የቃላት ጦርነት ብቻ አይደለም አሁን የካርቱም ላይ ደረሰው የአየር ጥቃት ምን ያህል ነገሮች መጦዛቸውን መካረራቸውን ነው የሚያሳየውና ይሄ በዚህ በውስጥ በሚፈጠረው ግጭት ላይ የራሱ የሆነ ትልቅ ተጽዕኖ አለው። ከጃችንም ሊያመልጥ ይችላል። እኔ እንደ ኢትዮጵያ እንትን ከጃችንም ሊያመልጥ ይችላል። ምክንያቱም አሁን የመካከለኛው ምስራቅ ሀብታም ሀገሮች አፍሪካ ቀንድ ላይ በግልጽ ነው ጥቅማቸውን ለማስከበር አንድ ቡድን ደግፈው አንድ ኃይል ደግፈው አካባቢውን እያተራመሱ ያለበት ሁኔታ ነው ያለው እና ይሄም እኛም ሀገር በዚህ በትግራይ ኃይሎችና በፌዴራል መንግስቱ መካከል ግጭት ቢፈጠር ዝም ብለው ይቀመጣሉ የሚል እንትን የለኝም። የሱዳንም ኃይሎች ጭምር ግብጽም ጭምር አሁን ይገርማል መግለጫ የካርቱሙን የአየር ድብደባ ተከትሎ የግብጽ ውጭ ጉዳይ መስሪያ ቤት የሳውዲ አረቢያ ውጭ ጉዳይ መስሪያ ቤት መግለጫ ማውጣታቸው በራሱ የሚነግር ነገር አለ። እኔ የሚፈጠረው እየተፈጠረ ያለው ነገር እንዲሁ እኛ ጋር ብቻ የሚቀር አይደለም። ተሻግሮ ሌሎች ኃይሎችንም የሚያሳትፍ ሌሎች ተጫዋቾችንም ወደ ሜዳው ጎትቶ የሚያስገባ ነው የሚል ስጋት አለና ከባድ ነገር ነው። ይሄን ነው ብለው
3: አመሰግናለሁ። ዶክተር ሚካኤል መስፍን ባለው ነጥቦች ላይ ምን ይላሉ? ይሄ የተነሳው ነገር ሌሎችንም ሀገሮች ከመካከለኛው ምስራቅ ሳይቀር እየጎተተ ነው።
4: እውነት ነው፣ እስማማለሁ በመስፍን ሀሳብ እና በአሁን መሰረታዊ የሆነ በሀገር ውስጥም በሀገር ውጭም በጣም ብዙ ነገሮች ተቀያይረዋል ከጦርነቱ በኋላ ያለው። በተለይ አሁን ባለው ሁኔታ በተለይ በትግራይ አካባቢ ያለው ውጥረት በተለይ ጦርነቱ የሚጀምር ከሆነ ብዙ ነገሮች ነው የሚበላሹ የሚል እምነት አለኝ እና ጦርነቱ በኢትዮጵያ ብቻ ታጥሮ የሚቀር አይደለም፣ በትግራይ ክልል ብቻ ታጥሮ የሚቀር አይደለም እና የተጽዕኖው የቀጠናዊ ይዘት ነው የሚኖረው እና ለምሳሌ ያክል አሁን ባለው የሱዳንና የኢትዮጵያ ውጥረት ከፍተኛ ነው በሚባል ሁኔታ ነው ያለው እና ከትግራይ ጦርነት በኋላ የኢትዮጵያና የሱዳን በጣም የሻከረ ግንኙነት ነው ያላቸው። ልክ በትግራይ ጦርነት ከተጀመረ በኋላ ከታህሳስ 2020 ጀምሮ በሱዳን እና የኢትዮጵያ አልፋ ሽጋ ከመያዝ በተጨማሪ ከጦርነቱ በኋላ ኢቨን ከሱዳን ጦርነት በኋላ የኢትዮጵያ ሚና በጣም ኮንትሮቨርሻል የሆነበት ወይም አሻሚ የሆነበት ሁኔታ ነው ያለው። በአንድ በኩል ኢትዮጵያ የምትከሰስበት አንዱ የአርኤስኤፍ ትደግፋለች፣ የፈጥኖ ደራሽ ትደግፋለች፣ በሌላ በኩል ደግሞ እንደ ሬጂናል ሜዲተር ሆና የማግባባት ስራ ትሰራለች። ጠቅላይ ሚኒስትር አብይ አህመድ ታስታውስ እንደሆነ በፖርት ሱዳን በቅርብ ጊዜ 2024 ወይ ምናምን ይመስለኛል እና እርግጠኛ አይደለሁም። በዛ አካባቢ ደግሞ የሐምዲቲ የራሴ ፈጥኖ ደራሽ መሪ ደግሞ ኢትዮጵያ መጎብኘት እንደቻለ የሚያመለክቱ መረጃዎች አሉ እና ከዛ ጊዜም ጀምሮ ብዙ ውጥረቶች አሉ። በተለይ በሶስት ወር በፊት አሁን ሮይተርስ ያወጣው ደግሞ ኢትዮጵያ የፈጥኖ ደራሽ ወታደሮች በቤኒሻንጉል ጉሙዝ የማሰልጠን የማሳረፍ እና በዩኤኢ ድጋፍ እያደረገች ነው የሚል ዘገባዎች አሉ። አሁን በተለይ በዚህ ሳምንት አንድ መሰለኝ በኢትዮጵያና በሱዳን በኃይለኛ ውጥረት ተጀምረዋል። አንዱ ምንድን ነው ኢትዮጵያ በባህር ዳር አካባቢ የኢትዮጵያ ድሮንና የዩኤኢ ድሮኖች ከባህር ዳር እየተነሱ ካርቱም ኤርፖርትን ደብድበዋል ወይ አታክ አድርገዋል እያሉ ነው። በኢትዮጵያም በኩል የተሰጠው ምላሽ ያው ቤዝለስ ነው፣ ምንም የውንጀላ ነው ተብሎ ነው እንትን ያደረገ። በዛ ልክ ደግሞ ኢትዮጵያም ለሱዳን የከሰሰበት ሁኔታ ነው ያለው። ማለት የትግራይ ኃይሎች እያስታጠቀች ነው፣ የትግራይ መርሲነር ቀጥራለች የሚል ዘገባዎችን በዚህ ሳምንት እየወጡ ነው ያለው እና በዚህ የተነሳ የሁለቱ ሀገሮች ቦርደር ተዘግቷል። የዲፕሎማቲክ ሪሌሽን ኦልሞስት እየተቋረጠ ነው ያለው። ፕላስም ደግሞ የመጨማመር ነው ያለው እንትኖች እና በጣም ኃይለኛ ውጥረት ነው ያለው። ኤርትራ በኩል ላይ ያለው ከጦርነቱ በኋላ ያለው የኤርትራ ለውጥ በጣም የተቀያየረ ነው። አንዱ ኢትዮጵያን ይደግፋል ጽምዶ የሚባልበት በትግርኛ ወይም ጥምረት ተመስርተዋል እና አሁን ኤርትራ ለኢትዮጵያን እየደገፈ ነው። ያው የፌዴራል መንግስቱም እንደዚህ አይነት ውንጀላዎች እየሰራ ነው። ሌላ በዩኤኢ እነዚህ ምንድን ነው የሚባለው የገልፍ ሀገሮች እነዚህ በቀጠናው በሚገቡበት ሁኔታ በጣም ብዙ ውጥንቅቶች እየገቡ ነው። ለምሳሌ ለመጥቀስ ያህል እነዚህ የዩኤኢ ቅድም እንዳልኩት የአርኤስኤፍ እና ኢትዮጵያ ባክ እያደረገች ነው። ሳውዲ አረቢያ እና ኢጅፕት ወይም ግብጽ ደግሞ በእነዚህ ሳፍ እየደገፉ ይሄ እነዚህ በሱዳን ኃይሎች የሚደግፉት በቀጥታም በተዘዋዋሪም ኢትዮጵያ ላይ ያለው ብዙ ነገር ነው የሚለዋውጠው እና ለምሳሌ አይደል እንደዚህ የግብጽና የሳውዲ አረቢያ በከታም ቢሆን በተዛዋሪ ለቲፒኤልኤፍ የሚደግፉበት እንትን ባይኖርም ለምሳሌ እነዚህ ዩኤኢ ለአርኤስኤፍ በከታም ተታግዝ ከሆነ እነዚህ አካላት ለኢትዮጵያ ውስጥ የሚደረገው በከታ ይሁን ለሌላ ሊያግዙበት የሚችልበት ሁኔታ ያለ። የአማራ አካባቢ ያለው ጦርነትም በዛ ልክ የሚታይ ነገር ነው። አሁን ለምሳሌ በአማራ ክልል ያለው በተለይ በምዕራብ ትግራይ አካባቢ ተብሎ የሚጠራ አካባቢ እነዚህ ሬዲ የሆነ ወይም ደግሞ ለጦርነት የተዘጋጀ የተከዘ ዘብ ይባላል። አሁን እኔ እንደዚህ ህወሓት ይመጣል፣ ምዕራብ ትግራይ ያስከፍታል። የምዕራብ ትግራይ ካስከፈተ ወደ ሱዳን ጋር ይገናኛል። ስለዚህ ከሱዳን ጋር ከተገናኘ የመሳሪያ ዝውውር ይኖራል። እነዚህ የስትራቴጂክ ኤሪያ ይኖረዋል እና እዛ አካባቢ የሚፈጠረውን ጦርነት ብዙ ትርምስ ነው የሚመጣል። ሌላ የፋኖ አስተላለፍ ያው በእርግጠኝነት መናገር ባይቻልም አሁን በፌደራል መንግስት ጋር እየተዋጋ ነው። በተለይ ደግሞ በፌደራል መንግስትና በቲፒኤልኤፍ የሚደረጉ ጦርነት ካለ ወይም ወደ ትግራይ ቅድም እንደ መጀመሪያው እንደነበረ አይነት አስተላለፍ ሊኖር ይችላል ወይም ሌላ አጣጫ ሊኖር ይችላል። በአጠቃላይ ግን መስፍንም እንዳለው በአጠቃላይ ይህ የአስተላለፍ ሁኔታው በጣም እየተቀያየረና የኔ ያለው ነሚል እምነት ነው ያለኝ።
3: አመሰግናለሁ። አቶ አብዱራህማን የሶን ሐሳብ እንስማ።
5: አዎ እንግዲህ ወደ ጦርነት ብዙ የሚገባ አይመስለኝም። ምክንያቱም ለኢትዮጵያ አደገኛ ነው፣ ለአብይ አህመድ መንግስትም አደገኛ ነው። በዚህ ምክንያት ምናልባት ጦርነት የበለጠ አማራጭ ላይሆን ይችላል። ሁለተኛው በአሜሪካ በኩል አሁን ሌላ አዲስ ፖሊሲ እየተከተሉ ናቸው። በተለይ ከኤርትራ ጋራ ጥሩ ግንኙነት ለመመስረት እየሞከሩ ናቸው ወይም ደግሞ በይፋ ተናግረዋል። ይሄ ደግሞ ራሱ የሆነ እንትን መልእክት አለው። ለምሳሌ በኢራን እና በሆርሙዝ ባህረ ሰላጤ ያለው ሁኔታዎች አስጊ የሆኑ ስለመጡ ወደ ቀይ ባህር አካባቢ እንዳይመጣ ከኤርትራ ጋር ጦር ግንኙነት ለመመስረት ተገደዋል እንደሚመስለኝ። በዚህ ምክንያት ሌላ ለአካባቢው ጸጥታ የሚያውቅ ጉዳዮች የሚደግፉበት ምክንያት አይታየኝም። ስለዚህ በአሜሪካና አጋሮቻቸው በአውሮፓ ህብረትም ሌሎችም በአፍሪካ ህብረት ላይ ጫና ተደርጎ ለኢትዮጵያ መንግስትና ለቲፒኤልኤፍ ለማደራደር እና ወደ ጦርነት እንዳይገቡ የታቻቸውን እንዲያደርጉ እንትን ግፊት ሊያደርጉባቸው ናቸው። በቲፒኤልኤፍ በኩልም ህጋዊነታቸው በዚህ ባደረጉት መሰረት ሊቀዳጁ አይችሉም። ስለዚህ ዋነኛው ለነሱ የትግራይ ኤሊቶችን ያቀፈ አንድ የሽግግር መንግስት ወደ ሪጅናል ኤሌክሽን የሚያስገባ መንግስት ሊያስፈልጋቸው ነው። አልበለዚያ ግን የራሳቸው ህጋዊነትም ጥያቄ ውስጥ ይገባል። ምክንያቱም የድሮው ከጦርነቱ በፊት የነበረው ፓርላማም ቢሆን የአምስት ዓመት ገደብ ነው ያለው። ስለዚህ አምስት ዓመቱ አልቀዋል እና ያሁን ሊሆን የሚችለው የሽግግር የሪጅናል ሽግግር መንግስት አድርገው ወደ ኤሌክሽን ለመግባት ነው ህጋዊነት እንዲያገኙ ማለት ነው። ወደ ጦርነትም ወይም ጫና ሊያደርጉ ከሆነ ኢትዮጵያ መንግስት ላይ ከፋኖ ጋራ ከሌሎች የኢትዮጵያ ኃይሎች ጋራም አንድ ስምምነት ለመድረስ መቻል አለባቸው። ይሄ እንደ አንድ መሳሪያ ሊሆንላቸው ይችላል የሚል ግምት አለኝ።
3: አመሰግናለሁ። እንግዲህ ሁኔታዎች ዘብረቅረቅ ያሉ ነው የሚመስለውና ለኢትዮጵያም ሆነ ለአፍሪካ ቀንድ አካባቢ ሀገራት የሚበጀው ምንድን ነው ትላላችሁ? እንደተነሳው ሆርሙዝ ሰርጥ በኤደን ባህረ ሰላጤ አዲሱ ውጥረት ይተካ ይሆን? እናንተ እንዴት ነው የምታዩት? ምንድን ነው መሆን ያለበት? ይሄ አካባቢ ምንድን ነው የሚበጀው ትላላችሁ? ዶክተር ሚካኤል ባጭሩ ሀሳቡን ይስጡኝ።
4: ያው እኔ የመጀመሪያው ያው ከሀገር ውስጥ ስንጀምር የሁለቱ የህወሓትና የፌደራል መንግስት የመጀመሪያው የፈረሙትን ወይም የፕሪቶሪያ ውል ያለምንም አይነት መሸራረፍ መተግበርን ያለባቸው የሚል እምናያለኝ እና ልሱ እንደ ልክ እንደ ባይንዲንግ ፍሬምወርክ ተደርጎ እሱን ላይ ቁርጠኛ መሆን እሱ በህገ መንግስቱም ህገ መንግስት ከዛ እሱ ስለሚደግፍ በዛ ላይ ቁርጠኛ የሆነ የሁለቱ ወደዛ የመግባት ሁኔታ ካለ አንዱ መፍትሄ ይሆናል የሚል እንትን አለ። ሌላው የአፍሪካ ህብረት ሲሆን የሌላ ኢጋድ የሚባል አካላት እነዚህ በዲፕሎማሲ ጫና በማድረግ እነዚህ የህወሓትና የፌዴራል መንግስት ጋር ያለው ውጥረት ማርገብ እና ወደ የሆነ አይነት እርምጃ እንዳይወስዱ በተለያዩ የዲፕሎማሲ ስራዎች ጫና መፍጠር፣ እነዚህ አካላት ብቻም ሳይሆን በዩናይትድ ስቴትስ ኦፍ አሜሪካ፣ በአውሮፓ ህብረት፣ እንግሊዝ፣ ቻይና፣ ራሻ የመሳሰሉ ታላላቅ ሀገሮች የራሳቸው ሚና ሊጫወቱ ይገባል። ቀደም እንደተባለው አሜሪካ በሄርሙዝ ላይ በኢራን ላይ ያለ ጦርነት ይያለ በዚህ በአፍሪካ ቀንድ የሚነሱ ጦርነቶች የመፍታት አቅም ማይኖርም ፍላጎትም አይኖርም። በአጠቃላይ የትራምፕ አድሚኒስትሬሽን በዚህ በቀጠናው ያለው ግጭት የመፍታት የመከላከል ነገር አነስተኛ የማድረግ ዝንባሌዎች ያያየን ነውና እነዚህ በአሁን እና አሜሪካ እነዚህ በሄርሙዝ በኢራን ተወጥሮ ያለ በእነዚህ በኢትዮጵያ የሚነሱ ወይም በአፍሪካ ቀንድ የሚነሱ ጦርነቶች ያን ያክል አትኩረት ላይሰጧቸው ይችላል የሚል እምነት አለ። ሌላው ምናልባት የፌዴራል መንግስትም እነዚህ የሚጠቀምባቸው የመሰረተ ልማቶች አሉ። ለምሳሌ የባንክ አገልግሎት፣ የቴሌኮሙኒኬሽን፣ የነዳጅ ምናምን እንደዚህ ሆስቴጅ የማድረግ እንትን ሊቀር ይገባል የሚል እምነት ያለ ፕላስ ከተቻለ እነዚህ የፖለቲካ መሳሪያ አለማድረግ ህዝቡ ህዝብ ነው፣ ፖለቲካ ፖለቲካ ነው። ስለዚህ የትግራይ ህዝብ በእነዚህ መሰረተ ልማት የፖለቲካ ሆስቴጅ ማድረግ አገርን ይጎዳል። የኢትዮጵያ ሜንታሊቲ ለምሳሌ የትግራይ ህዝብ በኢትዮጵያ ያለው አመለካከት ይታወቃል እና በዛ ላይ የኢትዮጵያ አመለካከት ያለው ህዝብ በዚህ እነዚህ የመሰረተ ልማት ስትይዘው ወደ አገር ማፍረስ ሁኔታ ነው የሚኖረው እና እነዛም ቢቆጠብ የሚል የመጨረሻ የኢንተርናሽናል ማህበረሰብ ፕሬዠር መፍጠር አለበት የሚል የዲፕሎማሲ ጫና ብቻም ሳይሆን እነዚህ የኢኮኖሚ ጫና የሳንክሽን ማድረግ ይቻላል። ቅድም እንደተባለ ሁለቱ ተዳክሟል። ቢሆንም ግን እነዚህ የዓለም አቀፍ ማህበረሰብ ጫና በጣም ብዙ ነገር ሊፈታ ይችላል እና የኢንተርናሽናል ኮሚኒቲ ሮል ትልቅ የሚባል መሆን አለበት የሚል እምነት አለኝ።
3: አመሰግናለሁ። አቶ መስፈን፣
6: እኔ እንዲህ አይነት ግጭቶች ወይም ደግሞ ጦርነቶች ዞሮ ዞሮ መጨረሻ ላይ ዋጋ የሚያስከፍሉት ህዝቡን ነው። በጣም እንግዲህ ባለፈው ጦርነት የጠፋውን ህይወት፣ የወደመውን ንብረት፣ የደረሰውን ጉዳት ሁላችንም እናውቀው ነው እና ይሄ ደግሞ ምንም የማንም አይደለም። በአጠቃላይ ሀገር የሚባለውን ነገር የሚያከስር ነገር ነው። እንዲህ አይነት የፖለቲካ ልዩነቶች ምንጊዜም በየትም ቦታ ባለ የፖለቲካ ልዩነቶች ይኖራሉ። እንትን ችግሩ ያለው ምንድን ነው? የፖለቲካ ልዩነትን በጦርነት ነው የምትፈታው ወይስ በንግግር ነው የምትፈታው የሚለው ላይ እና አሁንም ከጦርነት ከዛቻ ከማስፈራራት እና እንደዚህ አይነት ይሄ አንዱ አንዱ ላይ የተለያዩ አይነት የማዕቀቦችን ክልከላዎችን ምናምን ከማድረግ ተቆጥበው ችግሩን በንግግር ለመፍታት ክፍት መሆን ያስፈልጋል። ያየነው ነገር ነው። ያለቀው ወጣት፣ ያለቀው የወደመው ንብረት፣ በአገር ላይ የደረሰው ጉዳት፣ ሌላው ቀርቶ በህዝቦች መካከል የተፈጠረው መቃቃር በራሱ በጣም በጣም የሆነ ጉዳት ነው። ገና ነው፣ አላገገምንም። በነገራችን ላይ እንደ ሀገር እንደ ህዝብ ገና አገሩ አላገገመም። ከዛ ጦርነት ከዛ ግጭት ገና አላገገመም እና ባላገገመበት እንደገና አገር ሽቶ ግጭት አገር ሽቶ ሌላ ደግሞ ሌላ ከዚህ የበለጠ ዋጋ እንዳያስከፍል ምን ለመሪዎች ነው ብለው በሁለቱም በኩል ያሉት በነገራችን ላይ ይሄ ነው ብሎ ሚዛን የሳተ አስተያየት መስጠት አያስፈልግም። በሁለቱም በኩል ያሉ መሪዎች ለንግግር ቅድሚያ መስጠት፣ በእርግጠኝነት እንደዚህ አይነት ችግሮች በብዙ አይነት አማራጮች ይኖሯቸዋል እና ከጦርነት በመለስ ያሉ አማራጮች ማለት ነው እና እነሱን አይቶ መፍትሄ መፈለግ ጥሩ ነው የምለው ይሄ ነው።
3: አመሰግናለሁ። አቶ አብዱራህማን።
5: አዎ፣ እንግዲህ የኢትዮጵያ ፌዴራል መንግስት ትልቅ ኃላፊነት አለበት። በተለይ ደግሞ በ2018 የጀመረውን ጥሩ አጀማመር የመደመር የፍቅር ምናምን እየተባለ ሲዘፈንለት የነበረው ወደዛ መመለስ አለበት። ከፋኖ ጋር ያጣላው ለምሳሌ በራሱ ነው እንጂ ፋኖዎች የራሱ ከእሱ ጋር ተሰልፈው ትግራይ ጦርነት ላይ ተሳትፈዋል፣ ከኤርትራም እንደዛው። እና ምንድን ነው የሚያስፈልገው? አንዱን በአንዱን አጋጭቶ አዳክሞ አንተ አምባገነናዊ የሆነ ስርዓት የመቀጠል ፍላጎት እዚህ ብዙ ችግር ፈጥሯል እስካሁን። በዚህ ምክንያት ከዚህ ፖሊሲ ተቆጥበው ወደ ነበረበት ወደ አጀማመሩ ከ2018 እንደጀመረው ወደዛ መመለስ ነው። ከፋኖዎች ይሁን ከትግራይም ከሌሎች የኢትዮጵያ ኃይሎች መታረቅ፣ እንዲሁም ከአጎራባች አገሮች አብሮ የማደግ አብሮ በሰላም የመኖር ለሁሉም ጥቅም ስላለው ነው። አለበለዚያ ግን እንደዚህ ከቀጠለ ለሁሉም አደጋ ነው፣ ለራሱም ብዙ የሚበጅ ሁኔታዎች የመፍጠር እድል አይኖረውም ማለት ነው። እና ይሄ ነው ዋናው ልብለው የምፈልገው በአሁኑ።
3: አመሰግናለሁ እንግዶቼ ለጊዜያችሁም ሆነ ላጋራችሁን ጠቃሚ አስተያየት። ከልብና መሰግናለን። ቀደም ሲል እንደገለጽነው የጋበዝነው አራት እንግዶችን ነበር። ከአሜሪካ ለመወያየት ፈቃደኛ የነበሩ የፖለቲካ ተንታኝ አቶ አያና ፈይሳ ስልካቸው በተደጋጋሚ እየተቋረጠ ሊሳተፉ አልቻሉም። የተሳተፋችሁትን ግን በድጋሚ በአድማጮች ስም አመሰግናለሁ። ጤና ይስጥልኝ።
6: እናመሰግናለን።
1: አድማጮች በመከታተል ላይ የምትገኙት ከዶይቸ ቬለ የሚተላለፈውን የዕለተ እሁድ ስርጭታችንን ነው። በነገራችን ላይ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ነገ ሰኞ ግንቦት 3 ማለት ነው ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ ጋር ይገናኛሉ ተብሎ እንደሚጠበቅ ሬውተርስ ዘግቧል። ባለፈው አርብ የአሜሪካ ውጭ ጉዳይ ሚኒስትር አንዳንድ ሀገራት በሱዳን ጦርነት በቀጥታ ባይሳተፉም ግዛቶቻቸው የጦር መሳሪያ እንዲዘዋወርበት ወይም እንዲሸጋገርበት ፈቅደዋል ብለው ተችተው ነበር። ይሄን ያሉት በጣሊያን ሀገር በሰጡት ጋዜጣዊ መግለጫ ላይ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ደግሞ ዛሬ ኬንያ ገብተዋል፣ ወደ ኢትዮጵያም ጎራ ይላሉ ተብሎ ይጠበቃል። የዕለቱ ስርጭታችን እየተገባደደ ነው። አሁን ዋና ዋናዎቹን ዜናዎች በድጋሚ አቀርባለሁ። በሰሜን ምስራቅ ዴሞክራሲ

ታደርገው ጦርነት በፍጥነት እንዲያበቃ ፍላጎት እንዳላት አስታወቀች። የሩሲያው ፕሬዝዳንት ቭላድሚር ፑቲን ረዳት የሆኑት ዩሪ ኡሻኮቭ እንዳሉት የሶስት ቀኑ የተኩስ አቁም ስምምነት ካበቃ በኋላ አሜሪካ ጦርነቱን ለማስቆም የምታደርገውን ድርድር በፍጥነት እንዲቀጥል ይጠበቃል። በሃንታ ቫይረስ በተመታች የመዝናኛ መርከብ ላይ ያሉ ተጓዦችን የማስወጣት ስራ በይፋ ተጀመረ። አድማጮቻችን የዕለተ እሁድ ስርጭታችን ይህንን ይመስላል። አብራችሁ ለነበራችሁ ሁሉ ምስጋናችን ሊያቃለ ነው። ሸቴ በቀለ ነኝ። ጤና ይስጥልኝ።